0: ሰላም አድማጮቻችን እንደምን አምሽታችኋል? ለረቡ ምሽት ያልናችሁ የቢቢሲ አማርኛ ዘገባዎችን ይዘን ቀርበናል። ለዛሬ በትግራይ ክልል እየተካሄደ ስላለው መጠነ ሰፊ አፈሳ
1: ትግራይ ጥላት ከባታል ባሎቻችሁን እና ልጆቻችሁን ካለመጣችሁ ፍተሻ እናከዳለን አንላቀቅም አሉ።
0: በምዕራብ ጎጃም የታመመች ዶሮን ለማሳከም ወደ ሰዎች ሆስፒታል ያመራው ታዳጊ
2: ተመጣጣማ እጅግ በጣም አዝኗል። እዚህ ላይ የሚነበቡ በጣም የጥንቀት እንትኖች አሉና በዛ ስሜት ውስጥ ሆኖ ነው የሚያናግረኝና
0: ፕሬዚዳንት ትራምፕ በቡድን ሰባት አባል ሀገራት ስብሰባ ስለ ታላቁ ህዳሴ ግድብ የተናገሩትን ይዘናል። አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የታላቁ ህዳሴ ግድብ በግብጽ ላይ ተጽዕኖ ያሳደረ መሆኑን ተናገሩ። ፕሬዝዳንቱ ይህን ያሉት በፈረንሳይ በተካሄደውና ዛሬ በተጠናቀቀው የቡድን ሰባት አባል ሀገራት ስብሰባ ወቅት ከግብጹ ፕሬዝዳንት አልሲሲ ጋር በተገናኙበት ወቅት ነው። ትራምፕ በዚህ ንግግራቸው በኢትዮጵያ የተገነባው ግድብ በግብጽ ላይ ችግር እየፈጠረ እንደሆነ አውቃለሁ ብለዋል።
3: Well, it's a great pleasure to be with my friend, the president of Egypt. He's respected all
4: የግብጹ ፕሬዝዳንት ጋር በመገናኘት ክብር ይሰማኛል። እሱ በመላው ዓለም ታፈረና የተከበረ ሰው ነው። ግንኙነታችን ጠንካራ ነው። የግል ግንኙነታችንም ለረጅም ጊዜ እንዲሁ ጠንካራ ሆኖ የዘለቀ ነው። በዚህ በግድቡ ፕሮጀክት ጉዳይ ያገዝኩት ነው። በጋራ እየሰራንበት ነው። ኢትዮጵያ ፍትሃዊ ባልሆነ መንገድ ነው ግብጽንና የግድቡን ጉዳይ ያስተናገረችው ያለችው። ከግብጽ ጋር ብዙ የንግድ ልውውጥ አለን። በናይል ጉዳይም እንወያያለን። ናይል መሆን ከነበረበት መጠኑ ዝቅ እያለ ነው ያለው አይደለም እንዴ? በኢትዮጵያ ግድብ ተገንብቷል። ብዙ ችግር በግብጽ ላይ ያደረሰ እንደሆነ አውቃለሁ። ነገሩን ቀደም ብዬ ፈትቼው ነበር። ነገር ግን ምርጫ ተጭበርብሮብኝ ነገሮች ተበላሹ። ሌላ ፕሬዝዳንት መጣ።

0: እንደሚመጣና ስለዚህ ስምምነት ምንም የማያውቅ ሆነ። እስኪ በድጋሚ ነገሩን እናየውና ችግሩን የምንፈታው ይሆናል።
1: የግብጽ ፕሬዝዳንት በበኩላቸው ለትራምፕ ትልቅ ክብር እንዳላቸውና በመካከለኛው ምስራቅ ሰላም አምጥቷል በሚል ዘለግ ያለ ምስጋና ለትራምፕ ካጅጎደጎዱላቸው በኋላ ይህንን ብለዋል።
2: واسمح لي فخامة الرئيس ايضا ان احنا
3: بريزيدنت ترامب هوي لرسو يالنين كبرنا ادناقوت لمجلس قالات ياطرنيال ايه جدب بجبس لا يفطر يالون اكل سلا مرداتو تالا كبرالين
2: اسجل في احترامي وتقديري ايضا لكم فخامة الرئيس
1: በትግራይ ክልል የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ለቢቢሲ ተናገሩ። የክልሉ ሰላምና ጸጥታ ቢሮም በትግራይ የተመለመሉ ወጣቶችን ለሰራዊት ያሰለጠነ መሆኑን ለቢቢሲ ትግረኛ ገልጾ የምልመላው ሂደት ግን በክልሉ መንግስት እንደሚፈጸም ተናግሯል። በላይን ጽጋብ የተሰራው ዘለግ ያለ የምርመራ ዘገባ ለራዲዮ እንዲህ ተሰናድቷል።
0: የጀነራል ታደሰ ጊዚያዊ አስተዳደር ከፈረሰ በኋላ በህዋትና በፌደራል መንግስቱ መካከለ ከባድ ውጥረት ተፈጥሯል። የጊዚያዊ አስተዳደሩ ፕሬዝዳንት ያሉበት ሁኔታ እስካሁን በይፋ አይታወቅም። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ቢቢሲ የሰራው የምርመራ ዘገባ ያሳያል። ነገር ግን የአካባቢ መስተዳድሮችና የሰላምና ጸጥታ ጽፈት ቤቶች እየተካሄደ ያለውን ወታደራዊ አፈሳ አስተባብለዋል። አፈሳው መኖሩን የሚተርኩት ቀጣይ ታሪኮች ለደህንነት ሲባል የስም ለውጦች ተደርገውባቸዋል። ባዷ ከተማ የሚኖረው የአንዲት ልጅ አባት የሆነው ተስፋዬ ገብረ እግዚአብሔር በማክላይ ዞን በሚገኘው አህሰአ ወረዳ ልዩ ስሙ አዲፍታው በሚባል ቀበሌ በባህላዊ መንገድ ወርቅ በማውጣት ይተዳደራል። በዚህ በወርቅ ማውጫ አካባቢ የሰማሩ ወጣቶች ቀን ላይ ወርቅ ሲያወጡ ይውላሉ፣ ሌሊቱን በዚያው አካባቢ ትንሽ ድንኳን ዘርግተው ያድራሉ። ግንቦት 13 ከማለዳው 11 ተኩል ወደ ስራቸው ለመሄድ ከእንቅልፋቸው ሲነሱ ዙሪያቸውን በታጣቂዎችና በፖሊሶች ተከበቡ። 180 ወጣቶች አዲፍታው ወደሚባል ትምህርት ቤት ተወስደው በአንድ ክፍል ተቆለፈባቸው እዚያው አደረሩ። ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀና ከተፈሱት ወጣቶች መካከል አንዱ በማግስቱ ግንቦት 14 ሲቪል የለበሱና የታጠቁ ሰዎች በመምጣት ወደ ግንባር ወደ ስጥቅ ትግል እንድንሄድ እንዳፈሱን ነገሩን ይላል። ወጣቶቹ በሶስት አውቶቡሶች ተጭነው በማክላይ ዞን ነበለት አቅራቢያ ወደሚገኘው ሰጉ ወደሚባለው ወታደራዊ ማሰልጠኛ እንደተወሰዱ ቢቢሲ ያነጋግራቸው ግለሰቦች አስረድተዋል። ማርያም ሸዊቶ ከሚባል ቀበሌ እንደደረሱ ተስፋይ ከአፈሳውና ከሚጠብቀው ወታደራዊ ስልጠና ለማምለጥ ከመኪና ከዘለለ በኋላ ጭንቅላቱ ላይ ጉዳት ደርሶበት ሆስፒታል እንደሚገኝ ወንድሙ ለቢቢሲ ተናግሯል። ጉዳቱም ከባድ ነው። የጭንቅላት ቀዶ ሕክምና ቢደረግ ለተም ይላል ወንድሙ። ስካሁን ራሱ እንደሳተ ነው መናገርም አይችልም። ሰባተኛ ቀኑንም ይዟል። የአሰአ ወረዳ ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ኤልያስ ገብሩ ይህ ለራስ ፖለቲካዊ ጥቅም ህዝብን ለማደናገርና ችግር ለመፍጠር ካልሆነ በስተቀር በዚህ ደረጃ የተካሄደ አፈሳ የለም በማለት አስተባብለዋል። በተመሳሳይ ግንቦት 17 በአቢያዲ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግባና ሩባ ኻዛ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 በላይ ሰዎች እንዳፈሱ ቢቢሲ ትግርኛ ከተጎ ጆችና ከተጎጂ ቤተሰቦች መረጃ አግኝቷል። ቢቢሲ ትግርኛ በዚህ ጉዳይ ከአቢያዲ ከተማ ከንቲባ አቶ ተክላይ ተስፋይና ምክትል ከንቲባ አቶ ዘራይ ሀጎስ ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ዘካሪያስ ስሙ ተቀይሯል። ከወርቅ ማውጫ አካባቢ ፊታቸውን በሸፈኑ ታጣቂዎች በኃይል ከተፈሱ በመቶዎች የሚቆጠሩ ወጣቶች አንዱ ነው። በአፈሳው ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበር የሚናገረው ዘካሪያስ ከጣንቋ አበርገለ ቀይህ ተክሊ እና አብያዲ ወረዳዎች የመጡ 500 ሰዎች ወደ አብያዲ ከተማ ማዘጋጃ ቤት ከቆላ ተምቤን የመጡ 200 ሰዎች ደግሞ በአብያዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታ ወዳላለቀ ህንጻ በታጣቂዎች መወሰዳቸውን ይናገራል። ቢቢሲ ትግርኛ ያነጋገራቸው ሌሎች ሰዎች ከተፈሱ በኋላ ለከተማው ፖሊስና ጸጥታ አካላት እንዲሁም ለአብያዲ ከተማና ወረዳ አስተዳደር እንዳስረከቧቸው ይናገራሉ። በአብያዲ ከተማ ማዘጋጃ ቤት አዳራሽ የከተማዋ ከንቲባና ምክትሉ እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳሏቸው ጨምረው አስረድተዋል። ከማደን ቆፋሮ የተያዙት ወጣቶች ወደ ትግል ነው የምትሄዱት አሉን። ልብስ ሳንለብስ ራቁታችንን ነን ያለነው። እቃችንና ሞባይላችን ሳንይዝ ከስራ ላይ ነው ያፈሳችሁን። ልብሳችንን እንኳን ልበሳልናቸው እነሱ ግን ሷ ያገባንም አሉን ብለዋል። ዘካሪያስ በተለያየ ጊዜ በትግራይ ውስጥ በተካሄዱ ጦርነቶች የቤተሰቡ አባላት መሰዋታቸውን ገልጾ ይህ ከተጣራ በኋላ መለቀቁን ተናግሯል። ከዚህም በተጨማሪ በአክሱም ከተማ ከመንገድ ላይና ከእግር ኳስ መመልከቻ ቤቶች በርካታ ወጣቶች መታፈሳቸውን ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳዳሪዎችን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 ጀምሮ ለአንድ ሳምንት እንደታሰሩ ለቢቢሲ ገልጸዋል። በተለይም በአጋዚ ጣቢያ ወላጆች ስብሰባ ስላለ ወደ ቀበሌ እንድትመጡ የሚል የጥሪ ወረቀት ደርሷቸው ከሄዱ በኋላ ልጆቻችሁን ለውትድርና አሰልፉ እንደተባሉ ይናገራሉ። ከታሰሩት እናቶች አንዷ የሆነችው ወይዘሮ ሃንሳ ስሟ ተቀይሯል። ይህ የሞትና የሽረት ጉዳይ ነው። በላተኛ ኃይል የመጣብን ስለሆነ ለትግራይ የደርሻችሁን አበርክቱ፣ ልጆቻችሁንም ባሎቻችሁንም አሰልፉ ተባልን ይላሉ።
4: ለአቅማደም የደረሰ ልጅ አለሽ ስለተባለን ነው ወደ አንቺ የመጣ ነው። ልጄ እኔ ጋ አያድርም ስላቸው የገባበት ገብተሽ ተመጫዋለሽ አሉኝ። 8 ቀን ሙሉ በአጋዚ ጣቢያ ተቆልፈን ተዘግተን ሰንብተናል። ትግራይ ጠላት ከቧታል። ባሎቻችሁን እና ልጆቻችን ካለመጣችሁ ፍተሻ እናካሄዳለን፣ አንላቀቅም አሉን።
0: በጉዳዩ በቢቢሲ የተጠየቁት የውቅሮ ከተማ ከንቲባ አቶ ገብረ ሚካኤል ገብረ መድህንና የውቅሮ ወረዳ ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ገብረ ሚካኤል ተክላይ ለቀረበው ክስ በመሬት ላይ ሌለ ነጭ ውሸትና የአካባቢውን ገጽታ ለማጠልሸት የሚቀርብ ክስ በማለት አስተባብሏል። የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍሳህ ኪዳኑ ወይም በቅጽል ስማቸው ፍሳህ ማንጁስ ጥያቄ ቀርቦላቸው የነበረ ሲሆን የጽህፈት ቤቱ ኃላፊ አቶ መብራህቱ ኃይሉ በጀነራሉ ፈንታ ለቢቢሲ ይህንን ብለዋል።
5: ህዝብ የሚያስተዳድረው የትግራይ መንግስት መልምሎ የሚያቀርብልን መቀበል እንጂ እኛ ማሰለፍም ሆነ መመልመል ላይ ምንም አይነት ተሳትፎ የለንም። እኛ እየሰራን ያለነው ከክልሉ መንግስት ተቀብለን ነው። እያሰለጠንን ያለነው ሰራዊት ቁጥር ግን ልነግርሽ አልችልም፣ ሚስጥር ነው።
0: ቢቢሲ ትግርኛ የህወሓት ሊቀመንበር ዶክተር ደብረ ጽዮንና ምክትላቸው አማኑኤል አሰፋን በቀጥታ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። በተለያዩ የመልእክት ማስተላለፊያ መንገዶች ለቀረበላቸው ጥያቄም መልስ አልሰጡም።
1: አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። የቡድን 7 ሀገራት ኢራንና አሜሪካ ቀጣይ ስምምነት ላይ እንዲደርሱ ጠይቀዋል። ለዚህም የድርሻቸውን ለማበርከት ዝግጁ እንደሆኑ አባል ሀገራቱ በጋራ ባወጡት መግለጫ አስታውቀዋል። የካናዳ ዜግነት ተሰጥቷቸው የነበሩ አሜሪካውያን እንዲመለሱ ተነግሯቸዋል። ቢቢሲ የተመለከተው ደብዳቤው ዜግነቱ በስህተት ተሰጥቷቸው ሊሆን ስለሚችል እንዲመለሱ ይጠይቃል። ትራምፕ በስምምነቱ አተገባበር ደስተኛ ካልሆኑ ኢራን ላይ ጥቃት መፈጸም እንደሚቀጥሉ አስጠንቅቀዋል። የተደረሰው ስምምነት ከኢራን ላይ ማዕቀቦችን ማንሳትን እንደማያካትትም ጠቅሰዋል። ዜናዎቹ እነዚህ ናቸው። ከሶማሊያ የተነጠለችው ሶማሊላንድ በእስራኤል የመጀመሪያውን ዕውቅና ካገኘች ከስድስት ወር በኋላ በኢየሩሳሌም ኤምባሲዋን ከፈተች። ኤምባሲው ይፋዊ የስራ ጉብኝት እያደረጉ ባሉት የአገሪቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በምዕራብ ኢየሩሳሌም ተመርቆ ተከፍቷል። ከፕሬዝዳንቱ ጋር የተነጋገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝቦቻችን መካከል ጥልቅ መንፈሳዊ ግንኙነት አለ ብለዋል። ይሁን እንጂ ሶማሊላንድን የግዛቷ አካል አድርጋ የምትመለከታት ሞቃዲሾ በሰሜን ሶማሊያ ከተገንጣይ አስተዳደር ጋር የሚደረግ ግንኙነት ሉዓላዊነቴን እንደመጣስ ይታያል ብላለች። ባለፈው ታህሳስ እስራኤል ለሶማሊላንድ ውቅና መስጠቷም አወዛጋቢ ነበር። ቻይና፣ ቱርክ፣ ሳውዲ አረቢያና የአፍሪካ ህብረትን ጨምሮ በርካታ ሀገራትና ድርጅቶች ውቅናውን ተችተዋል። ይሁን እንጂ እስራኤልና ሶማሊላንድ ግንኙነታቸውን እያጠናከሩ ነው። በአውሮፓውያኑ አዲስ ዓመት ጀማሩ አካባቢ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሊላንድ ዋና ከተማ ሃርጌሳ ይፋዊ ጉብኝት አድርገዋል። ሶማሊላንድ አብዛኞቹ የውጭ ሀገራት ኤምባሲዎች ካሉበት ከቴል አቪቭ ይልቅ የዲፕሎማ

0: የሎጂስቲክ ተልእኮን በኢየሩሳሌም ለመክፈት መወሰኗ በጠቅላይ ሚኒስትር ኔታንያሁ ተወድሷል። እስራኤል እንደ አውሮፓውያኑ በ1967ቱ የመካከለኛው ምስራቅ ጦርነት ነበር ምስራቅ ኢየሩሳሌምን የወረረችው። አካባቢውን በ1980 ገንጥላ የወሰደች ሲሆን ይህ ርምጃዋ በዓለም አቀፉ ማህበረሰብ ድጋፍ ያላገኘ ነው። እስራኤል ሁሉንም የኢየሩሳሌም አካባቢዎች ዘላለማዊና ያልተከፋፈለ ዋና ከተማዋ አድርጋታ ያለች። ፍልስጤማውያን ምስራቅ ኢየሩሳሌምን ወደፊት ለመመስረት ተስፋ ላላቸው አገራቸው ዋና ከተማቸው እንዲሆን ይፈልጋሉ። የፍልስጤም አስተዳደር የውጭ ጉዳይ ሚኒስቴር በተወረረው ኢየሩሳሌም ሶማሊላንድ በተባለ አገር ተከፈተ የተባለውን ኤምባሲ አውግዟል። የርምጃ የዓለም አቀፍ ሕግና የዓለም አቀፍ ቅቡልነት ጋር የተያዙ ደንቦችን በግልጽ የሚጥስ ነው ብሏል። ነገር ግን ኔታንያሁ በጥንታዊ መዲናችን ባሏት ኢየሩሳሌም ኤምባሲው መከፈቱን አመስግነዋል። ፕሬዚዳንት አብዱላሂ በበኩላቸው ኔታንያሁ ለሶማሊላንድ ዕውቅና ለመስጠት ላሳዩት ቁርጠኝነት አሞካሽተዋቸዋል። ጉብኝቱን አስመልክቶ ምላሽ የሰጠው የሶማሊያ የውጭ ጉዳይ ሚኒስቴር ግን የሶማሊያን አንድነትና መረጋጋት የሚያኮስስ ብሎታል። ሶማሊላንድ የሞቃዲሾ ማዕከላዊ መንግስት ከወደቀ እንደ አውሮፓውያኑ ከ1991 ወዲህ ራሷን እያስተዳደረች ትገኛለች። በአማራ ክልል ምስራቅ ጎጃም ዞን ደንበጫ ከተማ የታመመችበትን ዶሮ ወደ ሰዎች ሆስፒታል ይዞ የሄደው ታዳጊ ቃል ተገባለት። ማርቆስ አባዬ የተባለው የ12 ዓመቱ ታዳጊ ታማሚ ዶሮውን አቅፎ ወደ ሆስፒታል ያመራው ከሁለት ሳምንት በፊት ነበር። ይህንን የሚያሳየው ቪዲዮ በማህበራዊ ሚዲያ ከተጋራ በኋላ የበርካታ ሰዎችን ቀልብ መሳብ ችሏል። ቢቢሲ አሳዳጊውን አቶ ቀለመወርቅ አሞኘን አግኝቶ ስለሆነው ጠይቋቸዋል።
1: የተፈጠረው ታሪክማ በጣም አስገራሚ ነው። የኛ የቤት ራሱን ያሁን ብዙ ነገር አውቃለሁ፣ ግን ነገሩ ሁላ ከልጁና ካለው ታሪክ ከተፈጠረው አንጻር በጣም ተዝሞ ገርሞኝ ዝሞ እንደ ህልምና እንደ ራይ ነው የታየኝ። የተፈጠረው ነገር አዲስ ነገር በተለይ ማለት ነው ከኛ ውስጥ አሁን እንደ አዲስ ነው እንኳ ልጁ እንኳ የታየኝ ምንድን ነው ደሮዊትን ከገጠር ነው ሁሎችም ገጠር ነበር የሚኖሩ። በቅርቡ ትምህርት ለማስተማር ትምህርት ይማር ብዬ ተገጠር አምጥቼ እንትን ስል ደሮዊትና አብሬ ነው ይዤ የምሄድ ብሎ እዚያም ታማ ነበረ። አድኖ እዚህ ደግሞ አዳዲስ ስመጣ ታመመችበት። ስትታመምበት ትምህርቱን ሁላ እየተወ ደሮዊትን እየተንከባከበ ከዚያ ከተማው ደሮ ከተማ የሆነ መዳን ደሮ ሐኪም ቤት እንደዚህ ሄዶ ባለሙያዎች ላይ ሄዶ አልድንለት ብላለች መሰለኝ ደሬ አልዳነችም እያለ ዝኖ ትምህርቱንና ከመብል ሁላ አቋርጦ ዝኖ እንትን ሲል መጨረሻ ላይ በቃ ሆስፒታል ሲባል በሱ ሀሳብ ሁሉን የእንስሳትም የሰዎችም በቃ ማዳን የሚችል የተመሳ ሁሉን ማዳን የሚያክሙ መስሎታል። ይህንን ሲመስለው ቀጥታ ደሬ መዳን ያለባት በቃ ልትሞት ስለሆነ ቀጥታ ሆስፒታል ወስጄ ነው ማዳን ያለብኝ ብሎ እኛም አልሰማንም ነበረ። ሲወስዳት ሁላ የት እንደሄደ ምናምን አናውቅም። ሚዲያ ላይ ነው እንዲሁም ሰምቶ ሶስት ቀን አራት ቀን ቆይቶ ነው የሰማኝ።
0: ሌሎች ዶሮዎች አሉ እርስዎ ቤት? እሱ የሚያድግበት ቤት
1: የሉም። ከቤተሰብ የተሰጠችው ናት። ከዚያ ከቤተሰብ ተገጠር ሲመጣ የተሰጠችው ናት። ሌላ ደሮ የለም።
0: እንዴት ነው የሚንከባከባት?
1: ያያታል። ዝኖ አተኩሩ ጉሯን ሁላ መሄጃዋን ጉድጓድ አለ፣ የእንትን ጉድጓድ አለ። ጉድጓዱን አቶ ያጥረዋል፣ ይገጥመዋል። የሆነ ነገር ትልቅ ጉርድ አለ፣ ከዚያ እንዳታልፍ ይጠብቃታል። ከሌላ ደሮች ጋር ደግሞ እንዳትገናኝ ደግሞ ታቅቦ ያደርግላታል። ታይኗ አትለይም። አጠቃላይ ትምህርትና ደሮ የት ላይ ነበር ልቡ ያለ ማለት ነው። እንዲሁም ትምህርት እንትን ሲለው እንደ መጫን ሲለው አንተ ኧረ ተው ተዚያ ልብህን ከደሮ የት ላይ አንሳ፣ ልብህን ትምህርት ላይ ብቻ አድርገው ምናምን ይለው ነበር።
0: ይህን ክስተት በቪዲዮ ያስቀረው የደንበጫ የመጀመሪያ ደረጃ ሆስፒታል ነርስ ኡመር ጫኔም ታዳጊውን ያገኘበትን አጋጣሚ እንዲህ ያስታውሳል።
2: ደሮ ታማበት ሄዳ አሳክማ ሲባል ሐኪም ቤት መሆኑን ብቻ ነው የተረዳውና እኛ ሆስፒታል ነው የመጣው። እኛ ሆስፒታል ከመጣ በኋላ ብዙ ሰዎች ሊሳለቁበት ምናምን ሲሞክሩ ኖርማሊ እኔ ከስራ እየወጣሁ ነበረ ከመስሪያ ቤት ወደ ቤት ልሄድ ማለት ነው። ከዛ የልጁን ደግነት ከፊቱ ላይ በመረዳት ነው ያው እንግዲህ ነርስ ስትሆኚ አንዳንድ የሚሰጥሽ መልካምነት እንትን ባህሪያትን የመረዳት አቅም ይኖራል እና አቢንና ምናምን ብዬ አቆምኩትና እስኪ ነገር ማስረጃም ይሆናል ደግነት በጣም ደስታሬ ምናምን እያሰብኩና ቪዲዮ አንዳንድ ጥያቄዎች ስለ ደሮ እየጠየቅ ቪዲዮውን ሰራሁት ማለት ነው። ከዛ ቪዲዮውን ነው ቲክቶክ ላይ ያጋራሁት በራሴ አካውንት። እዛ ሰው ደግነት ሲያይ ምናምን በጣም ተወዳጅ የሆነ ማለት ነው።
0: ፎቶውን እንዳየሁት እቅፍ አድርጓት ፎጣ ለብሷል። ልክ እንደ ሕፃን ልጅ ነበረ የያዛት እና የነበረውን ስሜት እስኪ ንገረኝ።
2: እኔን የሚያ ፊሊንግ ነው ኖርማሊ ትኩረት ሰጥቼ በስልስና እንዳይደናገር እንዳይደነግጥ ትኩረት አድርጌ እንትን ስለው የነበረ ምንድነው ለማረጋጋት እየሞከርኩ ነው እና በጣም ተጨናንቋል። በመታመሟ እጅግ በጣም አዝኗል። እሱ ላይ የሚነበቡ በጣም የጭንቀት እንትኖች አሉ እና በዛ ስሜት ውስጥ ሆኖ ነው የሚያናግረኝ እና መጨረሻ ላይ ያው ይህ የሰዎች የሚታከሙበት ቦታ መሆኑ ከገለጽልኝ በኋላ ተብቴና እንስሳት ሐኪም ቦታ ሄደው እዛ ማሳከም እንዳለበት ነው የነገርኩት።
0: የአሳዳጊውን ፈቃድ ጠይቀን ማርቆስን ዶሮውን እንዴት ወደ ሆስፒታል ይዟት እንዳመራ ጠይቀነው አጭር መልስ ሰጥቶናል።
3: ተንጓርሳ ድረው ወላ ሐኪም ቤት ወስዳስ ባለ ሆስፒታል ወሰድኳት። ሆስፒታል እዛ ሐኪም ቤት ዝገብርኤል አለ ብዬ ከዛውን ወስጄ የለም የሰው ሐኪም ቤት ነው ተባልኩኝ። ኋላ መጣሁ ተመልሼ።
0: እንዴት ሆነሽ ዶሮዋ ታዲያ ተሻላት?
3: ተሽሏታል።
0: የታዳጊው ቪዲዮ በማህበራዊ ሚዲያ ከተጋራ በኋላ በዶሮ እርባታ ዙሪያ የሚሰራው ትረስት አግሮ ኮንሰልቲንግ ቃል ገብቶለታል። ታዳጊውም የተገባለትን ቃል ለመቀበልም ዛሬ አዲስ አበባ ገብቷል። የትረስት አግሮ ኮንሰልቲንግ መስራችና ምክትል ስራ አስኪያጅ ዶክተር አቡኖ አንዳርጌ ታዳጊውን ለመደገፍ ድርጅታቸው ስለገባው ቃል ለቢቢሲ ይህን ብለዋል።
4: እኛ ቃል የገባንለት ሁሉ አኮሞዴሽን ችለን የአልጋውን የምግቡን የመጠጡን ነገሮችን ችለን ትሬኒንጋችን ሶስት ቀን ደግሞ መጥቶ ተከታትሎ ተምሮ ሰርቲፊኬት ሰጥተ ነው። በዛ ላይ ደግሞ 100 ዶሮ ከነመኖ ጭምር ለመስጠት ወይ ደግሞ ከነፊዳችን ጭምር ለመስጠት ቃል ገባለት።
0: እንደሰማሁት ከሆነ 12 ዓመቱ ነው እና እንዴት ነው የምታረጉት ይሄንን በኃላፊነት ለሱም ለመስጠት? እንዲሁም በዘርፉ ላይ ትምህርቱን ለመማር ራሱ ገና አይደለም እድሜው?
4: ቤተሰቦቹ ካሉ በቤተሰቦቹ በኩል ያሉ ነገሮችን ኃላፊነት በተሟላ መልኩ እሱን ሰፖርት የማድረግ ነው ቃል የገባንለት።
0: ዝርዝር ዘገባዎችን ለማንበብ ድረ ገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት አትዘንጉ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንና የዋትሳፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የዛሬውን በዚሁ ነው የምናጠናቅቀው። ነገ በሌሎች ዘገባዎች ጠብቁን። መልካም ጊዜ።
5: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍሸን ተማት

0: ሰብ ፓስፖርት እውን እዮም ዝውሰዱ ዘለዎ ደግን ካልኣይ ወርሒ ሒዝኒሀ
1: ኣነ ሕጂ ሊብያ ከም ዝመፅእ ናብ ዓመትን ሽዱሽተ ወርሒ ነገር ኣለኹ ኣመክዚና ነ 8 ወርሒ ኮን ፀኒሐ ኣመክዚን ትራፕሎስ ባል ምሳተና ዝኩሉ መከራ ሳሃራ በረካ ሓሊፋ ኣብዚ ናይ ባሕሪ ዘለዎ ማለት ውና ናይና ትራፕሎስ ባል ዋና ከተማ ናይ ሊብያ ጀብዙ ብጣዕሚ እዩ ከቢድ በቃ ካልኣት ሓንፀረኒ ክገልፆ ፖሊስ ሒዘካ ቅርሺ ዝብለካ ሶማሊ እኳ ዓዶም ተመሊሶም ገለ እዩ ዝበሃል ሱዳን እውን ተመሊሶም ዓዶም እዩ ዝበሃል ኤርትራውያን ተጋሩ ግን ናበይ ከም ዝወስድዎም ኣይተፈለጠን ዘሎ ሓበሬታ እውን የብላን ንሕና ኣብ ስጋት ኢና ዘለና ምን ህፃናት ኣለው ሰብ ዝሓበመ ከዓ ክሕከም ይክእልን ከቢድ እዩ ከቢድ እዩ ብጣዕሚ ሰብ ሞይቱ ንዓርሱ ዘይተቐብረሉ ግዜ እኒአ ሰብ ተሞይቱ ካ ስለትተሓዝ ስለትእሰብ በቃ ሬሳኡ ንሃለው እዩ ሰብ ዝሃድም ንከይተሓዝ ገዙ ገዲፉ ገለ ይከይድ ኣብ ገዛ ኣብተኻረከሉ ዝኮነ ነገር ተጋጢሙ ከቢድ እዩ ናይቲ ሬሳ እውን ዓርሱ መክፈሊ ገንዘብ ስለትጥያቅ ከቢድ እዩ ብጣዕሚ
2: ኣዚ ሰለስተ ዓመት ንገለም ገይረ ኣለኹ ኣብ ትራቨርሲ ማእከል ከተማ እዩ ኣብ ልዕሊ ስደተኛታት ዘርእዎ ዘለው ተፅዕኖ ዘርእዎ ዘለው ክፋት ብጣዕሚ ዝኸፈአ ኮይኑዝኸፈአ እናኮነ ይመፅ ዘሎ ዚ ዓመት እዚ ሓለፈ ዓመታት ንር እንበር ከምዚ ንበር ግን ካብዚ ሕጂ ዘለናዮ ሽወያ ቅልል ዝበለ እዩ ነይሩ ሕጂ ግን ካብ ገዛካ ክትወፃይ ትኽእል ኒኻ ዘለይካ ነገር ገዚእካ ክትመፀይ ትኽእል ኒኻ ገዛ ኣካበይቲ ገዛ እውን ይሰጉካ እዮም ሳብ ዝሰጉዎም ኣለው ንሕና ዓድለኛ ክትና ከመጋጣሚ ብሰላም ፀኒሕና ኣለና ክሳብ ሕጂ እምበር እቶም ኣካረይቲ ኣህለይኮን እዮም ዝብዎም ዘለዉ ም ገዛ ይተካሪብዎም ንሕና ድማ ካብ ሻርዕ ባህለ እንዳወሰና ክነኣስሮም ምእንቲ ከምኡ ዝብል መምርሒ ስለዝተውሃቦም ከም ሰብ ገዛ ኣብፅኦም ይደርቢኻ ማለት እዩ
3: ኣነ ሊብያ ኣብ 223 ይመፅ ብሓፈሾቲ ህወት ናይ ሊብያ ኣዝዩ ካብ ግዜ ናብ ግዜ እንዳኸፍአ እንዳተረረ እዩ ዝኸይድ ዘሎ እዚ ግዜ ከኣታይ እዩ ንሰብ ብጣዕሚ እዮም ኣጨኒቆሞ ግፋ ካብ ገዛ ሰብኣ ይብሉ ሰበይቲ ይብሉ ቆርዓ ይብሉ ገፊፎም ወስዱ መዓት ገንዘብ እዮም ዝሓቱ እንደገና ሕጂ ሞ ከዓ ብገንዘብ ምትወፃሉ ዕድል እውን ፀቢብ እስሪ ቤታት መሊኡ ሰብ ቦታ ስኢኖምሉ ክብል ተፈቀዶ ካንሸለው እንዳዓፀዎ ኣሎ ሕጂ ዝኸፍአ ነገር እንታይ እዩ ከዓ እቲ መግቢ የለን ሕክምና የለን ከም ተኣሲሮም ዘሎ ኣብ ሕማቅ ኩነታት እዮም ዘለው እቶም ብገለ ከይተኣሰርና ሓቢእና ዝሰረፍና ከዓ ሕክምና ኣገልግሎት የለን መሰረቱ ደውቢሎም ኣሎ እቲ ዩኒሲኣር ተቀሊሉ ተዓፂኡ ብዛዕባ ሃለዋ ስደተኛት ክካተል የለን ካብ ቀደም ውን ዩኒሲኣር ድኹም እዩ ብዛዓዲ ብዙሕ ሰብ ተኣሲሩ ኣይከተልኒ ኣይውፅን እዩ ናይ ጥዕና ፀገማ ከዓ ኣብ ሆስፒታል ዝግበር ነበረ ገበዘን ገበር ሰናይ ትካላት ከዓ ተሰጉገን እንደገና ብቀዳማይ እውን ዝሞቱ ሰባት ኣለውና ገሊአን ከዓ ክሓርሳ ሕክምና ምእታው ከሊኦምን ምክንያቱ ብፓስፖርትን ይቃማ እንተዘይብሉ ሕክምና ጠቅሊሎም ኣየትውካን እዩ ወራ ክትመወት ደሊኻ እጂ ብዙሕ ሰብ እዩ ዝግድብና ዘሎ እዚ ሓንቲ ሰበይቲ ብቀዳማይ ሕጂ ቅድሚ ዓይነይ ሕክምና ክትሓርስ ኢላ ከይዳ ፓስፖርትን ይቃማን ስለዘይብልክ ንእተውክና ኢሎማ ሰብኣያ ባዕሉ ንኣምር ይብሉ ዛዓ ምሕራስ ዓቅሉ ምፀበበ ግን በቃ ስሒቡ ውፅኢላት ቆልዓ ሞይቱ ማለት እዩ ናይ ቲቪ ሕሙማት ግደፍዮ መዓት ሞቱን ኣለዉ እዚ መድኒቶም ብግቡእ ዘይምውሳድ ናይ ዩኒስር ወረቀት ኮን ሓንቲ ትርጉም የብላን ከይተርእየና እዮም ዝብልካ ንሳተ ርኢካ ካማን ዝገለደ ኣበይ ከም ዘለዉ ወስድዎም ኣበይ ተኣሲሮም ኣለዉ ኣይትፈልጥ ኢና ኤላ ንሶም ብገለ ቴሌፎን ረኪቦም ክድውሉልካ ኣለዎም ገለገለ ብገንዘብ ዝወፅኡ ኣለዉ ጋብ 3,400 ዶላር ዝበሃል ኣለዉ ምውፃእ ሕጂ ንሱ ትዕድል ዝረኸበ እየ ከማ ገንዘብ ዝወፅእ ዘሎ እቲ ኣብ ደገ ዘሎ ኤርትራዊ ብምሉእ ተወዳዲቡ ድምፂ ክኾና ነዚ ህዝቢ በቃ ምክንያቱ መዓት ንኣሹ ቆልዑ ሞቱን ኣለዉ እዚ ሰኣን ሕክምና መዓት ኣዴታታት ሕክምና ካሓርሳ ዝግበአን ሂወተን ስእና ኣለዋ መንእሰይ ካዓ ብጥሜትን ብሕማምን እቲ ዘለዉ እስር ቤታት ዝገርመኪ መዓት ቲብን ገለን ዘለዎ ሕማማት ዘለዎ እስር ቤት እዩ ኣብኡ ኣትዩም ብጥዕና ዝወፅ ሰብ የለን ስለዚ እቲ ደገ ዘሎ ማሕበረሰብ ኤርትራ ብምሉኡ ተወዳዲቡ ተጠርኒፉ ንዓለም በቃ ከስማዓልና ክክእል ኣለዎ
4: ብሰንበት ኣብ ዋይት ሃውስ ቤተ መንግስቲ ኣሜሪካን ዝተካየደ ውድድር ዩኤፍሲ ዕላማ ዝገበረ ውዲት ብኤፍቢኣይ ከም ዝፈሸለን ሓሙሽተ ሰባት ድማ ኣብ ቀይዲ ከም ዝኣተውን ክፍሊ ፍትሒ ኣሜሪካ ብሰሉስ ኣፍሊጡ ኣኽበርቲ ሕጊ ከም ዝገለፅዎ ገለ ክፋል ናይቲ መደብ ብነተጉቲ ዝተፃወዳ ድሮናት ነቶም ኣብ ጥቕኡ ዝርከቡ ህንፃታት ንምህራምን ኣብ ልዕሊ ልዑል ዋጋ ዘለዎም ዒላማታት ንምትኳስን ዘጠቃልል እዩ ነይሩ ዝሓለፈ ሰሙን ኣብ ክፍለ ግዝኣት ኦሃዮ ሓደ ጥርጡር ዝተኣስረ ኮይኑ ኣብኡ ድማ መርመርቲ ናይቶም ካልኦት ጥርጡራት መሻርክቲ ምስጢራዊ መልእኽትታት ረኪቦም ኣብ ሰነዳት ክሲ ከም ዝተገልፀ ኣኽበርቲ ሕጊ እቶም ተጠርጠርቲ ሕሉፍ ሃይማኖታውን ፀረ መንግስታውን ስምዒት ከም ዘንፀባርቁ ገሊፆም ኣለው ዳይረክተር ኤፍቢኣይ ካሽ ፖተል ሶሉስ ኣብ ማሕበራዊ መራኸቢታት ኣብ ዝፀሓፎ እቲ ተመዲቡ ዝነበረ መጥቃዕትታት ሙሉእ ብምሉእ ፈሽ ኢሉ እዩ ክብል ገሊፁ እቶም ጥርጡራት ኣብ ኦሃዮ ዝተኣስረ ወዲ 19 ዓመት ታይሰን ሲ ፕሮፐር ወዲ 24 ዓመት ብሪያን ኦማር ሮኣን ወዲ 32 ዓመት ማይክል ኣላን ቶማስ ወዲ 32 ዓመት ዳንኤል ኬ ኤክስሪጅን ወዲ 31 ዓመት ኣብርሃም ሄርሞሲሎ ኣልቫረዝን ምዃኖም ተፈሊጡሎ እዞም ኣብ 4 ክፍለ ግዝኣታት ኣሜሪካ ዝተኣስሩ ሰባት ኩሎም ብገበን ውዲት ቅትለት ክሲ ከም ዝተመስረተ